This is CJSW 90.9 FM, Calgary, Alberta. You are listening to the Voice of Ethiopia. እንደምከረማችሁ አድማጮቼ ዛሬ ቅዳሜ ሐምሌ 18 2018 ነው ነገ ሐምሌ 19 በተለይ ለኦርቶዶክስ ሃይማኖት ተከታዮች እንኳን ደስ ያላችሁ እንላለን ከወዲሁ ነገ የ አመቱ የቅዱስ ገብርኤል የንግስ በዓል በመሆኑ በዚህ በካሊገሪ ከተማ በኤድመንተን ትሬል 25 አቬኑ ኖርዝ ኢስት በታላቅ ሁኔታ ይከበራል። በተለይ የኦርቶዶክስ ሃይማኖት ተከታዮች ወደዛ ብቅ በሉ ተጋብዛችኋል ማለት እንወዳለን። በተረፈ ፕሮግራማችን እስከ 9 ኤም ይዘልቃል። አብራችሁኑ እስከዛው ገብርኤል ኃይል ለሚለው በሊቀ መዛሙራን ቴዎድሮስ ዮሴፍ መዝሙር ይቀጥላል።

0: ባት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን የነ አቶ ዮሐንስ ቧያለው ጉዳይ ወደሚቀጥለው አመት ስለመዛወሩ
1: ይከለከል ይገባል ወይስ አይገባም ወይም በነጻነት ይገባል ወይስ አይገባም የሚለውን ቢይ ለመስጠት አልደረሰልንም በማለት አንድ 3 ጋር አስተማቃ ጊዜ ቀጥረውት አሁን የመጨረሻ ነበር ዛሬ።
0: የሰሜን ኢትዮጵያ ውጥረትና የግብጽ ስም በኢትዮጵያ ሚዲያዎች በተደጋጋሚ መነሳት ጉዳይ
2: ለማስተረቅም ሰላም ለማስተረም ስትፈልግ አክተሩ ብዙ በሚሆንበት ጊዜ ችግሩ ለመፍታት ራሱ በጣም ያስቸግራል ማለት ነው። እዚህ የሚሳተፈው አካል ብዙ መሆን መጋበዙ አይቀርም።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭ ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከአማራ ክልል ግጭት ጋር ተያይዞ ከ3 አመት በላይ የፍርድ ውሳኔ ሳያገኙ በእስር ላይ የቆዩት እነ አቶ ዮሐንስ ቧያለው በዛሬው ችሎት ብይናቸው ሳይነበብ ቀረ። ጠበቃቸው አቶ ሰለሞን ገዛኸኝ ለቢቢሲ እንደተናገሩት ብይኑ ወደሚቀጥለው አመት ጥቅምት 6 ሊዘዋወር የቻለው በችሎቱ ላይ ያልተገኙ ተከሳሾች በመኖራቸው ነው። ሙሉጌታ በላይ ጠበቃውን ስለዛሬው ችሎት አነጋግሯቸዋል።
1: እንግዲህ በነ ተከበራት ዮሐንስ ቧያለው መዝገብ በተመለከተ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ከሰጠን በኋላ ለ3-4 ጊዜ አካባቢ ነው ተለዋጭ ተለዋጭ ቀጠሮ የተሰጠው ብይን በተመለከተ ብይን ማለት ሰነዱን አስተያየቱ ላይን ተመልክቶ ችሎቱ ሊከለከሉ ይገባል ወይስ አይገባም ወይም በነጻ ሊወጡ ይገባል ወይስ አይገባም የሚለውን ብይን ለመስጠት አልደረሰልንም በማለት አንድ 3 ጋር አስተማቃ ጊዜ ቀጥረውት አሁን የመጨረሻ ነበር ዛሬ የተቀጠረው ለሐምሌ 17 እና ዛሬ በችሎት ቀርበን ነበረ። ተከሳሾችም ቀርበው ነበር። ሆኖም ግን ያው ችሎቱ ተከሳሾችን መቅረብ ቼክ በሚያደርግበት ሰዓት 4 ተከሳሾች አልቀረቡም ነበር ዛሬ።
3: እነማን ናቸው ያልቀረቡት?
1: ያልቀረቡት ዶክተር ዘሪሁን የሚባል አለ፣ ጋዜጠኛ ቴዎድሮስ ንብረት፣ ታደለ አሰፋ፣ መርጌታ በላይ አዳሙ፣ እነዚህ 4-5 የሚሆኑት ሳይቀርቡ ቀሩ። ስለዚህ ችሎቱ ምን አለ? እነሱ ባልቀረቡበት ብይኑን ጨርሰናል፣ ግን ስራውን ጨርሰናል፣ ግን አናነብም ነው ያለው። ሶስተኛውን አራተኛ ቀጠሮ ላይ ባለፈ የተቀጠረ ምንድን ነው የተከሳሽ ስልክ በተመለከተ ጠለፋ የተሰጠበትን ትእዛዝ አቃቤ ሕግ በአንድ ሳምንት ውስጥ እንዲያቀርብ በማለት ነው። ይህ ማለት ምንድን ነው? ጨርሰናል፣ ግን ለፈታ አሰጣት ሲባል ያን ጠለፋ የተደረገበትን ማስረጃ ማየት አስፈላጊ ነው ስላገኘ ነው አቃቤ ሕግ እንዲያቀርብ በማለት ነበር የተቀጠረው። ኦልሬዲ 10 ቀን ውስጥ ቀርቦላቸዋል። እንግዲህ ስለቀረበላቸው ነው ዛሬ ጨርሰናል፣ ግን የተወሰኑ ተከሳሽ ስለሌሉ አናነብም በማለት ለጥቅምት 6 ቀጠሩት።
3: ይታወቃል ምክንያታቸው ያልቀረቡበት ቅድም የዘረዘሩልኝ ተከሳሾች
1: ምንም በቃ አልቀረቡም። የማረሚያ ቤቱ እስረኞች አስተዳደር ይዟቸው አጀቦች የመጣው ሲጠየቅ አልቀረቡም ነው የሚለው። አንድ 2 አሟል ነው ያለው። አንደኛው በእርግጥ የአእምሮ ህመምተኛ ስለሆነ ያው እሱ የታወቀ ነው። 2 አመቱ ነው ቀርቦ አያውቅም። ሌሎቹ ግን ያው በምን ምክንያት እንደሆነም ማረሚያ ቤቱ አላስረዳም። ችሎቱም በእርግጥም በምንድን የቀሩት ምናምን ብሎ አልጠየቀም። ያው አልቀረቡ እንትን አልመጡም ከውስጥ አልወጡም የሚል መልስ ነው ማረሚያ ቤቱ የሰጠው።
3: እርሱ እንትን ለማረጋገጥ አልሞከሩም።
1: የተወሰኑ ታሟል ነው። ለምሳሌ መርጌታ በላይ አዳሙ አሞታል እሱን አውቃለሁ። ሌሎችም ግን አልጠየቁም። እኔም ያው አለመቅረባቸው ነው በችሎቱ ያወቁት።
3: ችሎቱ ላይ የተገኙት ተከሳሾች ያቀረቡት ቅሬታ አለ
1: ችሎቱ ዛሬ ይህን ግን ካለ በኋላ ግን በሁለተኛው ጉዳይ ላይ አቤቱታ ቀርቦ ነበር። ባለፈው በአዲስ አበባ ምክር ቤት አባሉ በዶክተር ካሳ ተሻገር የመስመር ስልክና ጋዜጠኛ ቴዎድሮስ ንብረትን የመስመር ስልክ በተመለከተ ሌሎች እየተጠቀሙበት ስለመሆኑ ቴሌግራምም ዋትሳፕ ላይ የተጠቀሙበት እንዲሁም ቴሌብር ላይ የተጠቀሙበት የኢትዮ ቴሌኮም በዚህ ጉዳይ ላይ መልስ እንዲሰጥ ብለን አቤቱ አስገብተን ነበረ። እሱም ከሁለት ቀጠሮ በፊት ነበር። ባለፈው ቀጠሮ ላይ መልስ አልሰጠም። በድጋሚ ትእዛዝ ሰጥቶ ዛሬ ኢትዮ ቴሌኮም መልስ ሰጥቶ በችሎት ተነቧል። ምንድን ያለው ኢትዮ ቴሌኮም የዶክተር ካሳ ተሻገርን የመስመር ስልክ 0911124 የሚለው እና የጋዜጠኛ ቴዎድሮስ ንብረት ስልክ በተመለከተ ለረጅም ጊዜ አገልግሎት ላይ ያለዋለ በመሆኑ ለ3ኛ ወገን አስተላልፈነዋል በማለት ያስተላለፈላቸው ሰዎች ስም ጠቅሶ ምላሽ ሰጥቷል።
0: በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረት ባየለበት በአሁኑ ወቅት የግብጽ ስም በኢትዮጵያ መገናኛ ብዙሃን በብዛት እየተነሳ ነው። በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከዚህ ቀደም ከህዳሴው ግድብ ጋር በማያያዝ ካልሆነ በስተቀር እምብዛም በስም የማይጠቅሷትን ግብጽን በኢትዮጵያ ካሉ ግጭቶችና ከታሪካዊ ክስተቶች ጋር በማጣቀስ እያነሷት ይገኛሉ። የግብጾቹም ኢትዮጵያን በተለይ ከህዳሴው ጋር በማያያዝ በብዛት እያነሱ ነው። በፌደራልና በህዋት ኃይሎች መካከል ዳግም ግጭት ይፈጠራል የሚል ስጋት በጨመረበት በዚህ ወቅት ይህ መሆኑ ምን እንደሚያመለክትና በተያያዥ ጉዳዮች ላይ የቀድሞ የኢትዮጵያ ዲፕሎማት ለቢቢሲ ማብራሪያ ሰጥተዋል። ዲፕሎማቱ በአውሮፓ ህብረት የቀድሞ የኢትዮጵያ አምባሳደር የነበሩት እንዲሁም በአሜሪካና በቻይናም በተለያዩ ጊዜያት ኢትዮጵያን ወክለው ያገለገሉት አምባሳደር እውነቱ ብላታ ናቸው። እንከታተል።
4: የኢትዮጵያና የኢጅፕት ጉዳይ እንዳልከው ታሪካዊ ጠላት በሚል እንዳንዴም አልፎ አልፎም ግን በዚህ ስብሰባዎች ግን ይነሳል። ምናልባት ለፐብሊክ የሆነ ወይም ለሚዲያ የሚሰጥ ባይሆንም በኢፒአርዴፍ ጊዜም የነበራት ረጅም እጅ ነበረ። ተቃዋሚዎች በተለይ በዲያስፖራ ውስጥ መሽጎ የነበሩትን ጭምር ስትረዳ ነበር። ሌሎቹንም በኤርትራ መሽጎ የነበሩትን በሙሉም ስትረዳ ነበር። እንግዲህ ያ ነው የቀጠለው። አሁን ደግሞ ተጣጧፈ የቀጠለበት ዋና ምክንያት ምናልባት በኢጅፕቶች አመለካከት ኢትዮጵያ አሁን በተዳከመ ሁኔታ ላይ ትኖራለች ብለው የገመገሙ ይመስለኛል። እሱን የሚያመላክቱ ብዙ ነገሮች አሉና በሀገር ውስጥ ያለው ያለመረጋጋት፣ ከጎረቤቶች ጋር ያለው መናከስ፣ ለምሳሌ ያክል በሶማሌላንድ በኩል የተፈረመው ሜሞራንደም ኦፍ አንደርስታንዲንግ ለኢጅፕት ጥሩ አጋጣሚ ነው የነበረው። ሶማሊያ ውስጥ በሚገርም መልኩ የራሷን ሴኩሪቲ የማስገባት ወታደር የማስገባት ለኢጅፕት መንገድ ከፍቷል ለማለት ይችላሉ። ከዛም ኤርትራንም ማንሳት ይቻላል። ለኢትዮጵያ ኤርትራ የምትቀርበውን ያህል ለማንም ሊቀርብ አይችልም። ለኤርትራም ኢትዮጵያ የምትቀርባትን ያህል ሌላ ሊቀርባት አይችልም። ነገር ግን በሁለቱም በኩል ባለው የአመራር ድክመት፣ የአመራር ብልሽት ያ በጎ አጋጣሚ ተፈጥሮ የነበረው እንደገና መልሶ ሊበላሽ እና ኢጅፕትንም ሊጋብዝ ቻለ ማለት ነው። ለዚህ ኢጅፕት እንግዲህ ይህንን ቀዳዳ ሁልጊዜ የመጠቀም ባህሏም አላት፣ ልምዱም አላት። አጋጣሚውንም ትጠብቀው ነበር። አሁን እየተጠቀመችበት ስድ ነው እና ከዚህ የተነሳ ይሆናል አሁን እንግዲህ በኢትዮጵያ ውስጥ ተደጋግሞ ስሟ ለመነሳት የቻለው ብዬ አስባለሁ።
0: በግብጽ ሚዲያዎች በኩል የኢትዮጵያ ስም ይነሳል እና እንዲያው ከዚህ በፊት ያለውን ጥንቃቄ የተሞላበትን አካሄድ እየቀየረ ያለ ነው ማለት እንችላለን አምባሳደር?
4: ያው በይፋ ስም መጥራት ካልሆነ በቀር ከዚህ በፊቱም የነበሩት እንቅስቃሴዎቻቸው ይታወቃል፣ አሻራዎቻቸው የቦታው ነበር። አሁን በግልጽ ስም መጠራራት ነው። ምናልባት እንግዲህ ዘመኑ የሶሻል ሚዲያም ስለሆነ የኮሚኒኬሽንም በጣም ሰፊም ስለሆነ እንደ ድሮ በሰምና ወርቅ መናገሩ የቀረው እንጂ አሁን ፊት ለፊት ነው የሆነው፣ ይታወቃል። በዚህ ደረጃ መሄዱ የሚያሳየው የኢጅፕትን ኢንቮልቭመንት በግልጽ እየሆነ ስለሆነ በግልጽ እየሆነ እሷን በድብቅ አይደለም አልኩኝ ቅድም፣ ሶማሊያ ሲገቡ በድብቅ አይደለም በግልጽ ነው። ጅቡቲ ድረስ ሲሄዱ፣ ኤርትራ ድረስም ሲሄዱ የኢትዮጵያን ኢንሰርግል የማድረግ ነገር አለ። ይሄ የእነሱም ሲያደርጉት ራሳቸው ሚዲያዎችም በግልጽ እየገለጹትም ስለሆነ ከዚህ የተነሳ ኢትዮጵያ ውስጥም የኢጅፕት ስም መነሳቷ የማይቀር ነው። ድሮም ሲሆን የሚያደርጉት አይታይም፣ እጃቸው ሳይታይ ነው የሚያደርጉት የነበሩ። አሁን ግን በአካልም እየታዩ ነው እያደረጉ ያሉት እና ምናልባት የዘመኑ ትራንስፓረንሲ እየጨመረ መሄድ ስም ለስም የመጠራራቱን እድል ያመጣል። ግን ከዚህ የተነሳ የሚመጣ ክፉ ነገር ከበፊቱ የተለየ ሊኖር ይችል ይሆን ካል፣ ለምሳሌ አክል ቀጥታ የሆነ ጦርነት ውስጥ የመግባት በሁለቱ ሀገራት መካከል የሚለው ነው። ይሄ የመሆን እድሉ በጣም በጣም ደካማ ነው። ከዛ ባሻገር ሊሆን የሚችለው እንደተለመደው በእጅ አዙር የአንዱን ሀገር ብሔራዊ ጥቅም ሊጎዳ ይችላል ተብሎ ከሚታሰበው ኃይል ጋር የመሰለፍና ያንን ኃይል የመደገፍ ያንን አጠናክረው ሊቀጥሉ ይችላሉ።
0: አሁን ካለው በሚዲያዎችም ከምናየው በሁለቱም ወገን በፌዴራል መንግስትም በዛ በትግራይም በኩል ካሉ የሚዲያዎች ቅስቀሳዎች አንጻር ስንመለከት ጦርነት ሊቀሰቀስ እንዲያው ከደጅ ደርሷል ማለት እንችላለን? ወደ ጦርነት የሚገባ ከሆነስ እንዲያው አሰላለፉ ምን ሊሆን ይችላል? ምንስ ያስከትላል ብለው ያስባሉ?
4: ችግሮችን በሰከነና በሰላዊ መንገድ መፍታት የሚችል አመራር በጠቃላይ በኢትዮጵያ በፌደራልም በክልልም ከማጣት የተነሳ ከዚህ በፊት የተፈጸመው ስህተት እንደገና አሁንም ዳግም እንዳይከሰት ኃይለኛ ፍርሃትና ስጋት አለ። ይህን ችግር የሚፈጥሩት አመራሮች ናቸው። በፊትም የህዝቦች አልነበረም፣ አሁንም የህዝቦች አይደለም። ይሄ ችግር በፖለቲካ ሌሊቱ ብልሽት ምክንያት ጭቁኑ ህዝብ፣ ሰፊው ህዝብ ለመከራ፣ ለስቃይ፣ ለረሃብ፣ ለጦርነት፣ ለእልቂት እንደገና ዳግም መዳረግ የለበትም። ይህን ሊያደርጉ ግን እያሰፈሰፉ ነው። ይህን የሚያደርገው አካል በህዝብ ስም ይማል እንጂ የህዝብ ወገንተኝነት ያላቸው አካላቶች አይደሉም። ከመገዳደል ሊያተርፉ የሚሮጡ የፖለቲካ ቁማርተኞች ናቸው። የፖለቲካ እድሜያቸውን ለማራዘም ስለሆነ ነው የሚያደርጉት። ከዚህ በፊት የተደረገውም ስህተት ነበር። አሁንም ለጦርነት ዝግጅት ማድረግና ለጦርነት ነጋሪት በየቀኑ መጎሰም ስህተት ነው። ኢትዮጵያ ጦርነትን እንደገና አሁንም ደጋግማ ለመግባት አቅሙ የላትም። ህዝቡ ሚሮ በላው የሚጠጣው አጥቷል። በጣም ጥቂቶች ያለፈላቸው የሚመስሉ በደሴቲቱ የሚኖሩ አሉ። ነገር ግን ሰፊው ህዝብ ግን እንደዛ አይደለም። ስለዚህ ጦርነት ለትግራይም አይጠቅምም፣ ለአጠቃላይ ኢትዮጵያ አይጠቅም፣ ችግሩንም አይፈታም። ፖለቲካል ችግር ነው እና መፈታት ያለበት በፖለቲካ ነው። የጦርነት ጉሰማው ትክክል አይደለም። ወደ ጦርነት ሊያመራ ይችላል። አዎ ሊያመራ ይችላል። ነገር ግን እንዳያመራ ኢንተርናሽናል ኮሚኒቲው፣ አፍሪካን ዩኒየኑ፣ የአገር ሰዎች ሽማግሌዎችም ሳይቀሩ ይህን ነገር ሀይ ሊሉ ይገባል። ቀልድ አይደለም። በጣም በጣም በጣም አሰቃቂ ነው። ከዚህ በፊት የተፈጸመው አሰቃቂ ነው። አሁንም እንደገና ለሌላ አሰቃቂ ሀገር የሚዳርግ ነገር ውስጥ መግባት የለባትም። አሁን ጦርነቶች በሀገራ እንደ ሀገር ውስጥ ቢጀመሩም ሪጂናል ነው ዓለም አቀፋዊ ክልላዊ የመሆን አቅማቸው በጣም ጠንካራ ነው፣ የተሳሰረ ነው። ለምሳሌ አሁን ሱዳን ውስጥ እየተካሄደ ያለው ችግር የሱዳን ብቻ አይደለም፣ ብዙ ሀገራቶችን ስቦ ውስጥ ያስገባ ነው። በአፍሪካ ውስጥ የሚደረጉ ማንኛውም ግጭቶች፣ ጦርነቶች ከበስተጀርባቸው እንውሰድ፣ በፌደራል መንግስቱና በትግራይ ቲፒኤልኤፍ መካከል በተካሄደው ጦርነት ድሮኖቹ ከየት መጡ? እጅ አለበት ማለት ሌሎች ሀገራቶች። በዚህኛውም ሂደትም አክተሮቹ ብዙ ሊሆኑ ይችላሉ። ከዚህ የተነሳም ኮምፕሊኬትድ ሊሆን ይችላል። ለማስታረቅም ሰላም ለመፍጠርም ስትፈልግ አክተሩ ብዙ በሚሆንበት ጊዜ ችግሩ ለመፍታት ራሱ በጣም ያስቸግራል ማለት ነው። እዚህ የሚሳተፈው አካል ብዙ መሆን መጋበዙ አይቀርም።
0: አሁን ደግሞ አጫጭር ዜናዎች። የአሜሪካ ጦር በኢራን ለ13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራቅ በሚገኘው የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸው ተዘገበ። በተያያዘ ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል ዝግጁ መሆኑን አስታውቋል። ኢራን ለሁቲዎች ወታደራዊ አዛዦችንና የሚሳኤል ቁሳቁሶችን መላኳን ደግሞ ሮይተርስ ዘግቧል። በወረራ ስር በሚገኘው ዌስት ባንክ በተከፈተ ተኩስ ቢያንስ 4 ፍልስጤማውያንና 2 እስራኤላውያን መገደላቸው ተዘገበ። ይህም ባለፉት ወራት ውስጥ ከተፈጠሩ ክስተቶች የከፋው ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁና ፕሬዝደንት ትራምፕ የፊታችን ማክሰኞ በዋይት ሀውስ እንደሚወያዩ ተገለጸ። ይህ ይፋ የተደረገው ከኢራን ጦርነት ጋር በተያያዘ የሁለቱ መሪዎች ግንኙነት በሻከረበት ወቅት ነው።
5: ዓለማችንን በማይታመን ፍጥነት እየለወጠ ያለውን ሰው ሰራሽ አስተውሎት AI በአግባቡ መገንዘብ ምርጫ ሳይሆን ግዴታ እየሆነ የመጣ ይመስላል። ለመሆኑ ስለ ሰው ሰራሽ አስተውሎት የተዛቡ ምልከታዎች ምንድን ናቸው? ለወደፊቱ የAI ዓለም እንዴት ራሳችንን ማዘጋጀት እንችላለን? የሚሉና ተያያዥ ጥያቄዎችን በተመለከተ ተቀማጭነቱን እዚህ ናይሮቢ ያደረገውን ኢትዮጵያዊ የማይክሮሶፍት ከፍተኛ ባለሙያ ዶክተር ግርማው አበበን አነጋግረናል። ዶክተር ግርማው በቢቢሲ የናይሮቢ ቢሮ በነበረው ቆይታ በቅድሚያ የተነሱለት ጥያቄዎች AI ወደፊት የሁሉም ነገር መፍትሄ ሊሆን ይችላል ወይ የሚል ነበር። የሚከተለውን ምላሽ ሰጥቷል።
6: ሁሉን ቻይ ቅዱስ የሆነ ቴክኖሎጂ አድርጎ ማሰብ አለ። በሌላ በኩል ደግሞ ላጠፋን የመጣ ጠላት አድርጎ የማሰብም ነገር አለ። ግን እውነታው በመሀከል ላይ ነው ያለው። ምንድነው ማድረግ ያለብን? አንዳንድ ጊዜ ቴክኖሎጂውንም መረዳት አስፈላጊ ነው ብዬ አስባለሁ። አንድ ትልቅ የዓለም አቀፍ ተቋም ንግግር እንዳደረግ አብዘውኝ፣ እንግዲህ ከተለያየ ቦታ የሰበሰቧቸው መሪዎች አሉና AI የምትጠቀሙ እጃችሁን አውጡ ስላቸው ትንሽ ሰዎች ነው ያወጡት። ሁሉም ግን ስማርትፎን በኪሱ አለው። ስለዚህ AI በጣም ሩቅ የሌለ አድርጎ ማሰብ ችግር ነው እና የተዛባው አመለካከት እንዳልሽው ከኛ የተለየ ሩቅ የሆነ ቴክኖሎጂ አድርጎ ማሰብ ትክክል አይደለም። እዚህ ነው ያለው። አብረን እያደረ ነው። ሁለተኛ ደግሞ ሁሉንም ቻይም አይደለም። አይደለ? ችግሮቻችንን ስናስብ ለየትኛው ችግሮቻችን ነው መፍትሄ የሚሰጠው? ለአንዳንዶቹ ምንም ጥያቄ የለውም ነው የሚሰሩ ሰዎች የተሻለ መረጃ እንዲያገኙ የተሻለ ውሳኔ እንዲወስኑ የማረጋጋት ማለት። ለአንዳንድ ችግሮች ደግሞ AI ብቻኛ ሁሉ መፍትሄ የሚሆንበት አጋጣሚ አለ። በጣም የራቀን ቦታ ብታስቢ፣ ብዙ ሪሶርስ የሌለው ቦታ ብታስቢ፣ ትንሽ የህክምና ባለሙያ ባለበት ቦታ AI በጣም የሚጠቅምበት አጋጣሚ አለ። በዛው ልክ ደግሞ የማይጠቅምበትም አጋጣሚ አለና ሁሉን ቻይ አይደለም በያስባለሁ። ሌላኛው ነገር ደግሞ የብዙ ጊዜ ተጋግሞ መስማው ሁላችን ሁሉንም ስራ ሊተካ የሚችል ጎማሰብ ትክክልም አይደለም። ስቲል ችግሮቻችን AI መሬት ወርዶ ግብር አርሶ እኛን የመመገብ አቅሙ በተለይ በአፍሪካ ኮንቴክስት ታይ በጣም ሩቅ ነው። ብዙ ጊዜ የሚባለው በAI ሳይሆን የምትተካው AIን በሚያቅ ባለሙያ ነው በሰው ነው የምትተካው የሚባል ነገር አለ። ስለዚህ የትኛውም ፊልድ ላይ ብትወኚ እሱን ግንዛቤ ውስጥ ማስገባት በጣም አስፈላጊ ነው። ሶስተኛው ነገር ደግሞ አቀድም እንደተቀስኩት AI ያደጉ ሀገሮች ወይም የተላልቅ ድርጅቶች ጉዳይ ነው። እኛን ብዙ አይመለከተንም ብሎ ደግሞ ራስንም አይዞሌት ማድረግ በዚህ ሰዓት ሪስክ አለው በያስባለሁ።
0: ታዲያ ሰው ሰራሽ አስተውሎት ያደጉ ሀገሮች ጉዳይ ብቻ ካልሆነ በታዳጊ ሀገር የሚኖሩ ወጣቶች ራሳቸውን እንዴት ለዚህ አዲስ ክስተት ማዘጋጀት ይችላሉ? ሰው ሰራሽ አስተውሎት የትምህርትን አስፈላጊነት ጨርሶውኑ ሊያጠፋው ይችል ይሆን? ዶክተር ግርማው ምላሽ አለው።
6: እሱን ለመጠቀም አሁን እሱ ላይ መስራት ያስፈልጋል። አስፈላጊውን ኢንፍራስትራክቸር ማሟላት ኮምፒቲንግ ፓወር ሊኖረን ይገባል። ታለንትም ማስፈልጊ ነገር ነው። ኦፍ ኮርስ አፍሪካ ውስጥ በጣም ፖቴንሻል ያላቸው ብዙ ወጣቶች አሉ፣ ግን ከሚመጣው ቴክኖሎጂ ጋር እንዲተሳሰሩ በቂ የሆነ ስልጠና ማግኘት፣ ዩኒቨርሲቲዎቻችን ደግሞ ለዚህ ራሳቸውን አዳፕት በማድረግ እነዚህን ወጣቶች ብቁ ማድረግ ወደፊት ቴክኖሎጂውን ሴሌክቲቭሊ ለአፍሪካ ለኢትዮጵያ በሚጠቅም መንገድ ለማዋል በጣም አስፈላጊ ነው በያስባለሁ። በማወቅም ሆነ ባለማወቅ የሚፈጠር ብዥት አለ። AI ከመጣ ትምህርት ቤት መግባት አያስፈልግም የሚል ዝንባሌ አለ። ግን እኔ AI መጣም አልመጣም ያለም መሰረታዊ ነገሮች ሁሉም ይኖራል። ሂሳብን በደንብ ማወቅ፣ ሎጂክን በደንብ ማወቅ፣ ችግርን ለመፍታት የሚደረጉ የችግር ፈቺ ክህሎቶች በጣም አስፈላጊ ናቸው። ከሰው ጋር አብሮ የመስራት ክህሎቶች ስቲል በጣም አስፈላጊ ናቸው። ስለዚህ AI ቴክኖሎጂ እንዳለ ሆኖ ሰውነታችንን መርሳት መቻል አለብንም። አሁንም you know basic የሆኑ ማቴማቲክሶቹ ሎጂኮቹ ችግር የመፍታት አስፈላጊ ናቸው። አንድ ሁለተኛ ቀደምም በያለው ስለ AI ተጠቃሚነት ሳስብ ልንፈታው ምንችለውን ችግር ልናቆይ ይገባል። AI ስለመጣ ፍርድ ቤት ገብቶ ሁሉ ነገር አይፈታም፣ ፋይናንስ ገብቶ ሁሉ ነገር አይፈታም፣ ጤና ተቋም ገብቶ ሁሉ ነገር አይፈታም። ስለዚህ የህክምና ላይ የምታጠኝ ከሆነ ወይ ፋይናንስ ላይ የምታጠኝ ከሆነ ስቲል መሰረታዊ ነገሩን መረዳት ያስፈልጋል። እሱን ስትረጂ ነው ከዛ ይሄን ቴክኖሎጂ እንዴት ተጠቅሜ የተሻለ ብዙ ነገር መስራት ይችላል ብለሽ የምታስቢው። ለዛ ነው AI እንደ መሳሪያ ነው መጠቀም ያለብን። ምን ሰራው ስራ በቀጠል አለበት በደንብ ማወቅ አለብን ምን ሰራውን። ከዛ AI እንደ መሳሪያ ተጠቅመን እንዴት ነው መስፈንጠር የምንችለው ምሎን ማወቅ መቻል አለብን። ሶስተኛ ቀደም ያልኩሽ ነገር አሁን ብዙ ድርጅቶች AI ስልጠና ሲሰጡ እንዲታያል እና ጥሩ ነው የሚበረታታም ነገር ነው። ግን አንዳንዴ AI ስልጠና ብቁ የሚሆነው ለላንቺ ማንነት ላንቺ ህይወት ትርጉም ያለው ችግር ላይ ስታወይ ነው እንጂ ኦንላይን ላይ ገብተሽ የሆነ ውጭ ሀገር ያለ ዩኒቨርሲቲ የስድስት ወር ስልጠና ስለወሰድሽ ብቻ ያይን ተገንዝበሻል ማለት አይደለም። እና የሚሰሩትን ቤዚክ ነገሩን ስቲል ማወቅ ያስፈልጋል። ሾርትከት ብዙ አይጠቅምም። ራስን መማር ማበልጸግ፣ ሁሌ አዲስ ነገሮችን ለመማር መሞከር ጥሩ ነገር ነው። የሚወራው ነገር እንዳለ ሆኖ ለራሳችን ለቤተሰብ ለሀገር ወይም ለሀገሩም ተቃሚ የሆነ ነገር የመስራት ብዙ ኦፖርቹኒቲዎች አሉ። ምክንያቱም ብዙ ችግር አለ።
0: አድማጮቻችን ከኢትዮጵያዊው የማይክሮሶፍት ከፍተኛ ባለሙያ ዶክተር ግርማው አበበ ጋር የተደረገውን ቆይታ ሙሉውን ከድረገጻችንና ከዩቲዩብ ጣቢያችን ማግኘት ትችላላችሁ። ዶክተር ግርማው ስለሰጡን ማብራሪያ እናመሰግናለን። ከዚሁ ከቴክኖሎጂ ጉዳይ ጋር በተያያዘ ፈረንሳይ ከ15 ዓመት በታች የሆኑ ታዳጊዎችን ከማህበራዊ ሚዲያ የሚያግድ ህግ አጽድቃለች። ህጉ ከቀጣይ ዓመት ታሳስ ጀምሮ የሚተገበር ሲሆን እርምጃው በመውሰድ ፈረንሳይ በአውሮፓ የመጀመሪያው ሀገር ትሆናለች። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን።

This is CKSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 10 minutes. አድማጮቼ ከአስር ደቂቃ በኋላ እንሰናበታለን። ከዚያ በፊት አስቀድሜ እንደተናገርኩት ሁሉ ነገ በከተማችን የቅዱስ ገብርኤል ዓመታዊ በዓል ነው። ይህም በዓል በተለይ በኤድመንተን ትሬል እና በሃምስት አቬኑ በቅዱስ ገብርኤል ቤተክርስቲያን ይከበራል። በተለይ በተለይ ለኦርቶዶክስ ሃይማኖት ተከታዮች በዓሉን በጋራ እንድታከብሩ ተጋብዛችኋል። ሳምንት እንገናኛለን። በየነ ነኝ። ደህና ክረሙ።